መበት መደብለር አንደበር ባይ ለማሰር አለም ጀምበር ባይ ባይ ዘርገን ደግሞ ለምበት መደብለር ለበመላ ማከንደም በማር ማርገለው ማር